0: ኣታትን ስነ ህይወታዊ መርኣያታትን ዝያዳ ፍትሓዊ ክኸውን ጻውዒ ኣቕሪቦም። እቲ ዝተኻየደ ዘተ ኣብ ተሳትፎ ፍትሕን ሚዛናዊ ረብሓታት ሕክምናዊ ምርምር ብማዕርነት ዘተኮረ ኮይኑ ነቲ ኣዋጅ ታይፐ ብቐጻሊ ንምምሕያሽ ኣበርክቶ ዝገብር ድማ እዩ። ናይ ጥዕና ሰነዳት ዲጂታላዊ ቴክኖሎጂን ኣብ ሕክምና እናወሰኸ ዝኸይድ ዘሎ ግደኡን ብዓለምለኻዊ ደረጃ ኣስተንትኖን ምትሕብባርን ዘድልዮ ኣገዳሲ ስነ ምግባራዊ ሕቶታት የበግስ ኣሎ። እዚ ዓውደ ጉባኤ እዚ ኣብ ባዮሜዲካል ምርምርን ክንክን ጥዕናን ዝያዳ ፍትሓዊ ኣቀራርባ ንምድንፋዕ ኣገዳሲ ኣጋጣሚ እውን ከፊቱልና ኣሎ። ኣቦ መንበር ጳጳሳዊ ተቋም ስነ ህይወት ብፁእ ሊቀ ጳጳሳት ሬንዞ ፔጎራሮ ነቲ ብዕለት 1-2 ሰነ 2026 ኣብ ኣዳራሽ ቅዱስ ፒዮ 10 ኣብ ሃገረ ቫቲካን ዝተኻየደ ሳልሳይ ኣኼባ ክኢላታት ብዛዕባ ምምሕያሽ ኣዋጅ ታይፐን ብዛዕባ ምምሕዳር ሓበሬታ ጥዕና ኣመልኪቶም መግለጺ ሃቡ። እቲ ኣኼባ ብዓለም ለኻዊ ማሕበር ሕክምና ምስ ጳጳሳዊ ተቋም ስነ ህይወትን ማሕበር ሕክምና እስራኤልን ብምትሕብባር ዝተኻየደ እዩ። ብመሰረት እቶም ኣዳለውቲ ዝሃብዎ ናይ መወዳእታ መግለጺ እቲ ኣኼባ ኣህጉራውያን ክኢላታት ሕክምና፣ ባዮኤቲክስ፣ ሕጊ፣ ህዝባዊ ጥዕና ከምኡ ውን ምምሕዳር ክንክን ጥዕና ዝተሳተፍዎ እዩ ዝነበረ። ኣብቲ ኣኼባ ተኻየደ ዘተ ብፍላይ ኣብ ምእካብን ምዕቃብን ምርካብን ከምኡ ውን ኣጠቓቕማ ጥዕናዊ ሰነዳትን ስነ ህይወታዊ መርኣያታትን ዘተኮረ ድማ እዩ ዝነበረ። ተሳተፍቲ ኣብ ምርምር ትሑት ውክልና ተኣፋፍነትን እተገለሉ ሰባትን ፍትሓዊ ምክፍፋል ናይ ምርምር ጥቕምታትን ስነ ምግባራዊ ውሳኔ ኣብ ምግባርን ትርጉም ዘለዎ ተሳትፎን ከምኡ ውን ፍትሕን ዓለም ለኻዊ ሓድነትን ዘደንፍዕ ኣሰራርሓ ምምሕዳርን ኣማእኪሎም ተዛተዩ። ኣደ መንበር ዓለም ለኻዊ ማሕበር ሕክምና ዶክተር ዣክሊን ኪትሉ ኣብ መኽፈቲ ተኣኼባ ኣብ ዘካፈለቶ ሓሳባት ሕክምናዊ ምህዞታት ብስነ ምግባርን ማዕርነትን እተመስረተ ምዃኑ ኣጉሊሓ። ናይ ጥዕና ሓበሬታን ምርምር ባዮ ባንክን ኣብ መላእ ዓለም ክንክን ጥዕና ስነ ፍልጠታዊ መጽናዕትታትን ንምምሕያሽ ከምኡ ውን ኣብ መላእ ዓለም ክንክን ጥዕናን ስነ ፍልጠታዊ መጽናዕትታትን ንምምሕያሽ ዓብዪ ተኽእሎ ኣለዎ በለት። ይኹን እምበር ስነ ፍልጠታዊ ምዕባለ ምስ ስነ ምግባራዊ ሓላፍነት ትርጉም ዘለዎ ተሳትፎን ከምኡ ውን ምስ ፍትሓዊ ምክፍፋል ውፅኢታት ተተሓሒዙ ክኸይድ ኣለዎ ክትብል እውን ገለጸት። ኣብ ፈለማ ኣብ 2022 ዓመተ ምህረት ብማሕበር ሕክምና ዓለም ተቐባልነት ዝረኸበን ኣብ 2016 ዓመተ ምህረት ተመሓየሸን ኣዋጅ ታይፐ ብዛዕባ ኣጠቓቕማ ናይ ጥዕና ዳታቤዝን ባዮባንክን ስነ ምግባራዊ መምርሒ ሂቡ ይርከብ። ኣብ ሰብ ዝሰርሖ ኣስተውዕሎት ጂኖሚክስ፣ ኣብ ሰነዳት እተመርኮሰ መድሃኒት ከምኡ ውን ዶብ ሰገር ሓበሬታታት ምክፋል ምዕባለታት ኣብ ክንክን ጥዕናን ሕክምናዊ ምርምርን ምቕራጽ እናቐጸለ ኣብ ዝኸደሉ ዘሎ ዓለም ለኻዊ ውድብ ጥዕና እቲ ኣዋጅ ምስ ዘመናዊ ዓለም ለኻዊ ክውንነታትን ሓድሽ ስነ ምግባራዊ ሻቕሎትን ከም ዝሰማማዐን ንምርግጋጽ ናይ ምምሕያሽ መስርሕ ጀሚሩ ይርከብ ኣሎ። እዚ ዓውደ ጉባኤ ሃገረ ቫቲካን ድሕርቲ ኣብ ወርሒ ታሕሳስ 2025 ዓመተ ምህረት ኣብ ታይፔይ ታይዋንን ካልኣይ ግዜ ድማ ኣብ ወርሒ መጋቢት 2026 ዓመተ ምህረት ኣብ ሳኦ ፓውሎ ብራዚል እተገብረን ኣብቲ ቐጻሊ ናይ ተሓድሶ መስርሕ ንሳልሳይ ግዜ ከም ክፉት ምኽሪ ክኢላታት ኮይኑ ዝዓይ ዘሎ እዩ። እቲ ሓባራዊ መግለጺ ካብ መላእ ዓለም ዝመጹ ሓካይም ዝገብርዎ ምትሕብባር ደቂ ሰብ ኣብዚ እዋን ግጭታት ተኸሲትሉ ዘሎ ከይተረፈ ንጥዕናን ድሕንነትን ሕሙማት ኣብ ምግልጋልን ክሓብሩ ከም ዝኽእሉ ዘርኢ እዩ። እዚ ናይ ምትሕብባር መንፈስ ዝያዳ ምርድዳእን ሰላምን ክሕሉ ድማ ኣበርክቶ ክገብር ተስፋ ይግበረሉ።
1: ካቶሊካን ጳጳሳት ጉባኤ ህንዲ ርእሰ ሊቃነ ጳጳሳት ሊመንበል 17 ዝለገስዎ ግሩም ሰብኣውነት ዘርእስቱ ነቲ ኣብ መላእ ሕብረተሰብ ህንዲ ኣስፋሕፊሑ ዘሎ ሰብ ስርሖ ኣስተውዕሎ ዘምፀ ብድሆታት ንምፍታሕ ዝሕግዝ ስነ ምግባራዊ መቓን ዘቐርብ ዓወድ መልእኽቲ ዓንጎፋይ ቢሉ ብሓጎስ ከም እተቐበሎ ናይ ህንዲ ጉባኤ ጳጳሳት ኣቦ መንበር ካርዲናል ኤንቶኒ ፑላ ገሊፆም ነቲ ርእሰ ሊቃነ ጳጳሳት ሊዮን ሊመንበል 14 ዝለገስዎ ዓወድ መልእኽቲ ንጹር ስነ ባህራዊ ቡሶላ እንክብሉ ብምግላጽ ሰብ ስርሖ ኣስተውዕሎ ጐዳእ ሳዕቤን ከም ዘለዎ ድማ የጠንቅቑ። ሓንቲ ካብተን ብሰብ ስርሖ ኣስተውዕሎ ብንጥፈት ዝማዕበላ ሃገራት ዝኾነት ካቶሊካውያን ጳጳሳት ህንዲ ርእሰ ሊቃነ ጳጳሳት ሊመንበል 14 ዝለገስዎ ናይ መጀመርታ ጉሩም ሰብኣውነት ዘርእስቱ ዓወደ መልእኽቲ ብሓጐስ ይቕበሎ። ጉባኤ ጳጳሳት ህንዲ እቲ ናይ መጀመርያ ዓወደ መልእኽቲ ቅዱስ ኣቦና ብወግዒ ምስ ተዘርግሐ ኣብ ዘውፅዎ መግለጺ ርእሰ ሊቃነ ጳጳሳት ሊዮን ንብድሆታት ሰብስርሑ ኣስተውዕሎ ንምግጣም ስነ ምግባራዊ መምርሒ ኢሎም ብምግላጽ ከም ዘመስገኑ ዜና ቫቲካን የዘኻኽር። ጳጳሳት ህንዲ ብፍላይ ሽቕለት ኣልቦነት ዘይምዕርዩነት ምክትታልን ምትእኽኻብ ስልጣንን ንህዝቢ ህንዲ ብኸመይ ህፁፅ ብድሆታት ከም ዘምፅእን እቲ ዓወደ መልእኽቲ ብዛዕባ እዚ ጉዳይ እዚ ዘለዎ ምርዳእን ብኸመይ ብሰብ ስርሖ ኣስተውዕሎት ክገድድ ከም ዝኽእልን ኣነፂሮም ይኹን እምበር ሰናይ ኣጠቃቅማ ሰብ ስርሖ ኣስተውዕሎት ብፍላይ ጠቃሚ ምዃኑ እውን የስተብህሉ። ጳጳሳት ህንዲ ከም ዝገለፅዎ ርእሰ ሊቃነ ጳጳሳት ንመንበል 14 ኣብግሩም ሰብኣውነት ዘርቲ ዓድማ ኣኽቶም ማእከላይነት እቲ ብመልክዕ ኣምላኽ እተፈጥረ ሰብ ከምኡውን እደ ጥበባዊ ማዕባለ ኣብ ሰብኣዊ ክብርን ፍትሕን ሓበራዊ ጥቕምን እተሰረተ ስነ ምግባራዊ ስርዓታት ክምራሕ ከም ዘለዎ ብምጉላሕ ንዚ ጸገማት እዚ ንምፍታሕ ትኽክለይናን ሚዛናውን ኣመለኻኽታ የቐርብ። እቶም ጳጳሳት ነቲ ጽሑፍ ንማሕበራዊ ትምህርቲ ቤተ ክርስትያን ክቡር ኣበርክቶ እንክብሉ ብምግላጽ እዚ ድማ ምስቲ ናይ ርእሰ ሊቃነ ጳጳሳት ሊዮን መበል 13 ሓደስቲ ነገራት ዘርእ ዝተዓዱ መልእኽቲ ዘለዎ ቀጻልነት ኣጉሊሖም ብመሰረት ማዕከን ዜና ቫቲካን ፊደስ ብኣስታት 20 ሚልዮን ምእመናን ዝቆመት ኣብ ህንዲ እትርከብ ካቶሊካዊት ቤተ ክርስትያን ኣብ ሰበኻታትን ትካላት ትምህርቲ ነቲ ዓወደ መልእኽቲ ተጠቂማ ብዛዕባ ሰብ ስርሖ ኣስተውዕሎትን ምምሃርን ንቕሓት ንምዕባይን ተሓስብ ኣላ። ኣብ ህንዲ እናወሰኸ ዝኸይድ ዘሎ ዝርግሐ ሰብ ስርሖ ኣስተውዕሎ ኣብ ስራሕን ትምህርትን ሕብረተሰብን ዝፈጥሮ ለውጢ ኣብ ግምት ብምእታው ጉባኤ ጳጳሳት ህንዲ ነቲ ዓወደ መልእኽቲ ንጓሶት መምሃራን ሃነፅቲ ሕግን ምእመናንን ክቡር መምርሒ ክኸውን ይምዕድ። ጳጳሳት ብፍላይ ብናይ ህንፀት መደባትን ካቶሊካዊ ትካላት ትምህርትን ማሕበራዊ ሓዋርያዊ ተበግሶታትን ነቲ ዓወደ መልእኽቲ ንምዕማቕን ንምዝርጋሕን ዘለዎም ተወፋይነት የረጋግፁ። ናይ ህንዲ ጉባኤ ጳጳሳት ኣቦመንበር ካርዲናል ኤንቶኒ ፑላ እቲ ሰነድ ኣብ እዋን ቅልጡፍ እደ ጥበባዊ ለውጢ ንጹር ግብረ ገባዊ ቡሶላ ከም ዘቐርብ ኣስሚሮም ነቶም ኣዝዮም ተቓላዕቲ ካብቲ ቁፅፅር ዘይብሉ ሰብ ስርሖ ኣስተውዕሎት ከስዕቦ ዝኽእል ኣሉታዊ ሳዕብን ምክልኻል ከም ዘድሊ ብኣጽንዖት ገሊፆም ካቶሊካውያን ጳጳሳት ህንዲ ኩሎም ካቶሊካውያንን ሰናይ ድሌት ዘለዎም ሰባትን ነቲ ዓወደ መልእኽቲ ብመንፈስ ጸሎት ከንብቡን እደ ጥበብ ንውሁድ ሰብኣዊ ምዕባለ ነፍሲ ወከፍ ሰብ ዘገልግለሉ ባህሊ ክዕብዩን የተባብዕ ቢሎም ኣብ ህንዲ ትርከብ ቤተ ክርስትያን ሰብ ስርሖ ኣስተውዕሎት ኣብ ልዕሊ ዓሌት ዳሊት ዘለዎ ጽልዋ እውን ዘሻቅላ ምዃኑ ፊደስ ኣገልግሎት ዜና ቫቲካን ሓቢሩ ጳጳሳት ታሪኻዊ ኣድልዎ ናይ ምግዳድ ሓደጋ ክዕዘቡ እንከለዉ ሰብ ስርሖ ኣስተውዕሎት ብመሰረት ስነ ምግባራዊ መትከላት እንተተጠቂምካሉ ዛዕበየ ሓውቃፍነት ከስፍሐ ከም ዝኽእል እውን ይግንዘቡ። ፊደስ ከም ዝገለጾ ግሩም ሰብኣውነት ዘርእስቲ ዓወደ መልእኽቲ ብዛዕባ ስነ ምግባራውን ማሕበራውን ጽልዋ ሰብ ስርሖ ኣስተውዕሎት ብፍላይ ኣብ ትምህርትን ስራሕን ኣብ ተኣፈፍቲ ሰባትን ጽዑቕ ክትዕ ኣብ ዝካየደሉ ዘሎ እዋን እዩ ዝሕተም ዘሎ። ብተወሳኺ እቲ ዓወደ መልእኽቲ ኣብ ህንዲ ኣቃልቦ ማዕከናት ዜና ከም ዝሰሓበ ፊደስ ኣገልግሎት ዜና እንክሕብር ንኣብነት ዘሂንዱ እተሰሚ መራኸቢ ብዙሓን ነቲ ርእሰ ሊቃነ ጳጳሳት ኣጽዋር ዝፈተሐ ሰብ ስርሖ ኣስተውዕሎ እንክብሉ ዘቐረቦ ጻውዒት ብምጉላሕ እቲ ዓወደ መልእኽቲ ህንዲ ግቡእ ናይ ምቁፅጻር ስጉምትታት ክትወስድ ዝመሕፀን ዓለም ለኻዊ ስነ ምግባራዊ ኣዋጅ እንክብል ይገልጾ። እቲ ህንዱ እተሰሚ ማዕከን ሓበሬታ ኣብቲ ኣብቲ ሃገር ዝርከብ ርኡይ ጽላት ሰብ ስርሖ ኣስተውዕሎ ኣብ ልዕሊ ስራሕ ከስዕቦ ዝኽእል ልዑል ሓደጋታት ኣብ ግምት ብምእታው ኣብ ስራሕ ትኩረት ክገብር ከም ዝጸንሐ ብምምልካት ኣስዕብ ኣቢሉ እውን ኣብ ህንዲ ዝርከባ መራኸቢ ብዙሓን ነቲ ዓወደ መልእኽቲ ንመስርሕ ሰብ ስርሖ ኣስተውዕሎት ጥንቁቕ ምቁፅጻር ክግበር ዘቕረቦ ጻውዒት ከምኡውን ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንሰባትን ሓበራዊ ጥቕምን ንምዕቋብ ብኣጽንዖት ዘቕረቦ ጻውዒት ሓንጎፋይ ቢለን ከም እተቐበለኦ ፊደስ ኣገልግሎት ዜና ይሕብር።
0: ኣሜሪካ ኣብ ቀዳሚ ሰንበታ ወተሃደራዊ ቦታታት ኢራን ከም ዘጥቅዐት ክትገልጽ እንከላ ንማዓስከራት ኣሜሪካ ዒላማ ብምግባር ምላሽ ከም ዝሃበት ገሊጻ። عبورات من قصات أمريكا أبقى دام سنبت أبو التهدره وسفراتات إيران كمزت قاعد كتقلت انكلا تهيران كأ بوغنا أو اشتحاد سمون أبزوريا وشمت هرمز أبزركب مع عسكرات أمريكا نسال سايق زيمت قاعد بمورد ملاش كم زهابت قليزة ماكلا يزازي حبورات من قصات أمريكا دهرزو سقومتات إيران أبلعلي أهقراو ماياتنا أمريكا درون بموداقة نايرق سمك الخالمت قاعد كم زفت سمه قليزو سراويت اسلامه سورا وتهدرات ايران نتيا قديمو اب دبوباوي ايران التفت سممت قاعتي حنان مفداي حيلتات امريكا زو تقاملو مع عسكرات اير الى ما كمز قبرون عمل كيتو الزخم زيلون كرلوك ناي اير مكلاخل مسارحيتات ابت اللواوات اللو زل اوان نتاس اباعتي ميسايلات درونات كمز عقتت قليزا اتناي مودات عمد قاعتي اب قدام سنبت نايتين اوارح زي صنحة كوينات دون مبال اب منغو امريكان ايران كقبر زي صنحة زررب اب زقوارة صلو يتفتسيمو كند منغوينا هاگر ايران كم زملكتو تهيران مسالاتا ملو بملو انت زي رخيبا زخونا يخون سممع كم زي تقبل دماء يملاغت بزعبا ليبانوس قدامي منيستر اسرائيل بنيامين نتانياهو منيستر مكلخال اسرائيل كاتسن زحالف سنوي اب زهابو مقلسي نتتخصي دوناي مبال سممع بتدقاقامي دحر متحاسو اب سميناوي كتماتات اسرائيل متقعت روكيتن درونن دحر مفتسامو نسراويت دبوباوي كبابي بيروت كتقعوو كمز اززون قليصوم مراخب بزوحان اسرائيل كمز اصابصابو زوسان زي اسرائيل اب ليبانوس وتهدراون تفتاتا خطا سفح فقاد دحرهيبا كابتي اب دبواو كفال تهاجر كغبر زصنحن تفتات نابر سختما زعلم متقعت ايرون كتسغاغر تدل خمزلا تفليتو ابو منبر بارلاما هاجر ليبانوس نابيه بيري زحلف سنبت كمز غلصو حزب الله سفيحن حصصن تخصي دوناي مبال قراصنت كمز غبره بمغلاص اسرائيل نتفتاتا كتقوارص صوتين مغبار اهغراو صارتات كغبر تمحصينو
1: كبراتنا كبران سمعتنا سلام كتتالكم نمسغن مدبعتنا بجاكا براديو بفيسبوك بمربب حبرية فاتيكان نيوز كفيرترا أبلكم كتكتاتوركم التقلون كم أوننا إيميل أدراشانا tigrino@spc.net/bva مخانو نحبر ريتكم أي فلينا نبل ناي لامي مدب فنونا أبزي الزازم أبنيت بحمد فنوك صابنا الراخب بدحان السلام تنحو يتبارك يسوع كريستوس لاوليتور يسوع كريستوس

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 5 ሰነ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ሃገረ ፈረንሳይ ልኡከ መንግስቲ ቻርለስ ፐርሶናዝን ንናይ ውድብ ሕቡራት ሃገራት ትካል ትምህርትን ስነ ፍልጠትን ባህልን ዝከታተል ዋና ኣመሓዳሪ ካልድ ኣሕመድ ኤልናይንን ንኣባላት ጉባኤ ካቶሊካውያን ጳጳሳት ሃገረ ሚያንማርን ንጠቕላሊ ዓቃቤ መንበር ሰበኻ ሮማ ንብፁእ ካርዲናል ባልዳሴራ ራይናን ንኣባላት ቤት ምኽሪ ኤጲስቆጶሳዊ ጉባኤ ሊቃውንቲ ጀርመንን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 5 ሰነ መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን ነቲ ናብ ሃገረ እስጳኛን ደሴታት ካናርን ዘካየድዎ ሃዋርያዊ ምብጻሕ ስደተኛታት ንምቕባል ቅዱስነቶም ዝገብርዎ ዘለዉ ምስንዳው ኣመልኪቱ ዜና ቫቲካን ምስ ሓደ ካብ ስደተኛታት ዘካየዶ ቃለ ምሕትት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንካቶሊካውያን መናብርተ ጥበባት ንተምሃሮ ናብ ክርስቶስ ክመርሕዎም ከም ዘለዎም ዘቕረብዎ ቃለ ምዕዳን ናይ ጉባኤ ካርዲናላት ኣፈ ጉባኤ ብፁእ ካርዲናል ረ ብዛዕባ እቲ ካብ ዕለት 26 ክሳብ ዕለት 27 ሰነ ዝካየድ ፍሉይ ጉባኤ ካርዲናላት ናብ ተጋባእያን ዘመሓላለፍዎ መልእኽቲ ታሪክ ህይወትን ዜና ዕርፍትን ክቡር ኣባ እስጢፋኖስ ብርሃነ ኣመልኪቱ ካብ ማሕበር ንኡሳን ሃው ካፑቺን ኤርትራ ዝመጸና ዜና ኣብ ዝምልከቱ ቀንዳ ርስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 5 ሰነ 2024 ዓመተ ምህረት መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰኔጋላዊ መንእሰይ እቲ ኣብ 2020 ዓመተ ምህረት ካብ እተሰብረት መርከብ ዝደሓነት ስደተይና ኣብቲ ግዜ እቲ ንሓውን ብዙሓት ካልኦትን ክሞቱ ብዓይኑ ዝረአየ እዩ። ኣብ ግራን ካናርያ ኣብ እትርከብ ወደብ ኣርጊንጊን ምስ በጽሐ ኣብቲ ኸባቢ እትርከብ ሓንቲ ስድራ ቤት ተቐቢላቶ ሕጂ ድማ ከሻኑ ኾይኑ ይዓይ ዘሎ እዩ። ኣብ 2023 ናብ ርእሰ ሊቃነ ጳጳሳት ፍራንቸስኮ መልእኽቲ ከም ዝጸሓፍን ናብተን ደሴታት ክበጽሑ ከም ዝዓደሞም እውን ዝዝከር እዩ። ብዕለት 11 ሰነ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ሃንጎፋይሉ ክቕበሎም እዩ። ነቶም ኣብ ጉዕዞ ዝሞቱ ስደተኛታት ዝያዳ ንኽንገብር ክሕግዙና ድማ ክልምኖም እደሊ የበለ። እዚ ብንፋስን ማዕበልን ጥሜትን ጽምእን ብሓንቲ ንእሽቶይ ጃልባ ማይና ዝረቖት ትኸይድ ዝነበረት ጸልማትን ሓሊፉ ነቶም ኣብ ባሕሪ ዝሞቱ ሰባት ዝረኣየን ከምኡውን ሓደ ካብቶም ኣብ ቅድሚ ዓይኑ ሓዉ ክመውት ዝረኣየን እዩ። ብድሕሪኡ ግና ሓድሽ ጅማር ረኸበ። ምዉቕ ኣቀባብላ ረኺቡ ድማ ከሻኑ ኾይኑ ብምዕያይ ከምኡውን ናብ ደሴታት ካናሪ ክበጽሕ ጻውዒ ትቀረበሉ። ከምኡውን ንርእሰ ሊቃነ ጳጳሳት ፍራንቸስኮ ብብሕቱ ኣብ ወደብ ኣርጊንጊን ክበጽሑ ዕድመ ዘቕረበሎም መንእሰይ እዩ። እቲ ወደብ ብኣሽሓት ዝቝጸሩ ስደተኛታት ብብዝሒ ስለ ዝተጨናነቐ ሓደገኛ ኩነታት እውን ስለ ዝተኸስተ ንሓያሉ ዓመታት እዚ ወደብ እዚ ከም ናይ ሕፍረት መዕቆብ ተባሂሉ እዩ ዝፍለጥ ዝነበረ። ርእሰ ሊቃነ ጳጳሳት ፍራንቸስኮ ነቲ ካብ ሰኔጋል ተሰዲዱ ሕጂ ድማ ኣብ ግራን ካናርያ ዝነብር ገፋፍ ዓሳ ዝነበረ ኡሲኖ ፎል ዝጸሓፈሎም ቃላት ምሰንበቡ ኣዝዮም ተደፋነቑ። ኡሲኖ ኣብ ዝጸሓፋ መልእኽቲ ታሪኹ ኣዘንተወሎም ካብ ኣፍሪቃ ትውልዲ ዓዱ ሓዲጉ ኣብ ደሴታት ካናሪ ሓድሽ ህይወት ምጅማሩ ዝገልጽ ታሪኹ እውን ብሰፊሑ ገለጸሎም። እቲ ዘሕዝን ፍጻሜ ብልክስን ስስዕ ብዘይብሉን ምትሕብባር እተረእየሉ ዛንታ እዩ ዝነበረ። እዚ ዛንታ እዚ ካብቲ ሓደገይና መንገዲ ኣትላንቲካዊ ውቅያኖስ ብሂወት ዝተረፉ እሞ ናብ ገማግም ደሴታት ካናሪ ዝበጽሑ ብዙሓት ስደተኛታት ዘካፍልዎ ዛንታ እውን እዩ ዝነበረ። ኡሲኖን ካልኦት መንእሰያት ስደተኛታትን ናብ ርእሰ ሊቃነ ጳጳሳት ደብዳቤታት ከም ዝጸሓፉ ዝዝከር እዩ። ቅዱስነቶም ድማ ንጉዳይ ስደት ሓደ ካብቲ ቀዳምነት ዝውሃቦ ጉዳይ ገይሮም ብምርኣይ ነቲ ሓድሽ ህይወት ንኽጅምሩ ዘኽኣሎም ቦታታት ክበጽሑ ዕድሚኦም ተቐበሉ። ኢቫ ፌርናንደስ እትብሃል ጋዜጠኛ ራድዮ እስጳኛ ናብ ላክሰምበርግ ቤልጅዩም ኣብ ዝገበርዎ ሃዋርያዊ ጉዕዞ ንርእሰ ሊቃነ ጳጳሳት ፍራንቸስኮ ካብ ዝተጻሕፈሎም መልእኽቲ ከምዚ ዝኣመሰለ ምብጻሕ ነዚ መንሰይን ብጾቱን ዓብዪ ምጽንናዕ ከም ዝኸውን ጽሒፋ ትርከብ። رسالي كان باباسات فرانشيسكو بتيززن تولوم تاريخوم تدريخوم ددحري ناب لابادوزان ليزبونن مبصحوم سالساي درجة ناب سدتيناتات ناي مبصح حواري او قعزوخ قبرو بمحساب ناب زند سيتات كبصحو وسنو انتخونا قن حمامو من سانيحو دماموتوم نتو قعزو نخيف تسموو عنقفات كونوم حجي قنار رسالي كان باباسات ليون مبل عصر تربعته نزد اللاي نايتوم قدمي أم زنبرو رسالي كان باباسات فرانشيسكو تقبيلوم عفت سامين مبصح نتينا بهاجر اسباينا زقبرو حواري أو قعزو عب علتات عصر تحدن عصر تخلطن سنة نابد سيتات كاناري ون كبصحيوم وسينو رسالي كان باباسات مسكالو تسدتيناتاتن بيتسابون مستوم عب بحري زقلقلو قجلتات دحننتن ولنتيناتاتن نمقبالوم أباو كركبيو شدشت عامتي قبر بقري دخيمون ساميون ابتغات معقبي زنبر اللوبوتا داقم كركبيو زبوتا زخا بتا ابتغبابي زنبرو سبات زرخبوت تقبالن متحببارن كي موقن كلو لعلوخلو دما سبعة وحقفي كي رخبن كلو زترخب اللوبوتا زنبر مصر ساليقان باباسات كزرارب زخيل انتخوين فلما زحطوم نگر انتعليو نتوم عمان قد زموتو سدتيناتات زيادة كنقبر انتاي كحقزونايو كبل وسينون من راخب بزوحان فاتيكان دلايو يقلز نابزو بوتا اخبت حوز داليو قن كافت سيموم زيبت حسابات حاويوين ابتو قعزو ميتويو بزوحات كالوتوين كموز بلو سبات عالو بلا أبا قلقلوت كشنا نايز سرحلو هوتيل عرفتي دحر مركابو أقلقلوت زينا باتي كان بتليفون رغيبو أزراربو نسو دما بزعبا كونتات هواتو نمكفال تحقويسو حيدة دقايق وسيدو أزراربنا مبقولو كاب هاقر سنيقال كوينو أبحانتي أبقمقم بحر تركب كتما سينت لويس زنبر زنبرة وسيني بسنكتي أبتخبابي زنبرة أبل علم كفاف عساز تخستقلولاو مسحاو خوينو كابت هاجر كسدد كدم موسانو قفاف عسا خوينو يعيي زنبريو بعلات عصر تغلط تحدار كل تشحن عسران بكايكو تباهيلا تتصوع بهلاويت بعنجي تستسرحت جالبا وسيلو دما ناب جران كاناريا كساقر ترخبه وسيني تذكرو عونك قلت أنا ناب زخبت سحزخ عالكو وقحتاي زنبرة قدمي حيدات ساعتات تاجالبانا بزوح ماي اتوا بدحر الزخاء كتحل جمرت اتوم سالفا مارن من كالينان زبهالو قجل لدحن النت بحري رأيونا كاباو دما ادحينو منا ناب ارغينجين ناب توسد نشتو كالجالبا اتونا بتانو قهوتيا اتم عشق مركب بزح سدتيناتات تجاناني قنبره دارقا خلطة شحزخونو سابوتن عنستن نحيالو معالتات ابتحت دنقوانات سدتيناتات مثل الزرخبو النبرو زخا كاب صحاين زنامن زعقل ترايو زنبره ابتا ورحتي اطرح لعلي شدشتا شحن سلستميتن سدتيناتات بتي اب دبوباوي معراب قماقم جران كاناريا زركب نشتو ودب حاليفوم يوم لحرحيدات معالتات كايح مسكال نابحاد هوتيل امحال عالفنا كبلوون مسكره مسود حاوبو مقبن كدانن كدل خلو دما فرمينان كريستوبالن مسبهالو كلتا سبحا دار تراخبه لومي مامان بابان كبل يزو صوعهم نابيتوم تقبلو ولحان تخي قدلو دما حاليوتوم لقسولو اتوم زو سدوني نساتهم يم حجيز نبرلو بوتا دما ازيو كبلي مسكر بحاجة زتاب تخبابي تركب قجلة رديئتن سبخار جينجين اسبانيا دما عدل تمرتي رخبه أباو أبز بس حلو أوان من باب مصحفني خيلاي نبرن أبز حلف عامتات نتقوان قواتها غير تماهيرو مويا وناتري أبز أوان الزي أب جران كاناريا ملو بملو أب نابرا عالم آتيو مسحبرة سب تخباب تحاواويسو ينبرالو أب تحا حليفو زبس حو ودب دما علت عصر تحادسونو ينقهو نرسالي كان باباسات ليون مبل عصر تربعته كقبلوم تسفاي قبرلولو كم سدتينات راح زي كونس كم ترا زيقا هيواتو زحدسن كبراتو زرخبن نتس عصبن كوينو دمايو كقبلوم
1: كدوس عبونا ريسالي كانوا باسات ليون مبل عصر توربعته نعبو منبراتن حالفتن كاتليكاويان كولجاتن منبرت باباتن حبرات منقصات أمريكا بزعبوه مقلتي كاتليكاو تمرتي فغر تمرت راي زي كونس مستحقي زغونة كريسوس عميق فغرخم زهلوهم كقبر كمزلوه قليسهم بزي كازي تمهارو نحق خفلتون بو مسرد دماني هيوتم كم عراريو سندوات كخونو كم زي كألو عطنكي قوم كاتليكاو تمرتين تمهارو حقنيا سمعتنا حق انت زي عصري سلوم عمراو حق تراي زي كونس نتبرو اسو حق زخون كريسوس انت زي عصري سلوم دك سبات نحقي خفلتوان بو مسرد دماني هيوتم كم عراريو سعرتات كقبرو فقادنياتات كخونو كنصب يبلنان እዚ ቃል እዚ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ረቡዕ ንግሆ ኣብ ቫቲካን ነቶም ንናይ 226 ሰሚናር ምኽንያት ብምግባር ኣብ ሮማ ዝተረኽቡ ወከልቲ ማሕበር ካቶሊካውያን ኮሌጃትን መንበረ ጥበባትን ሕቡራት መንግስታት ኣሜሪካ ዝሃብዎ ቃል እዩ። ቅዱስ ኣቦና ቀጺሎም ካቶሊካውያን ተቋማት እቲ ክርስትያናዊ ራእይ ኣብ ኩሉ ዓውደ ትምህርትታትን ርክባትን ዝሰርጸሉ ሕያው ከባቢ ክኾና ዝተጸዋዕ እየን ክብሉ ገሊጾም። ንኣብ መንበራትን ሓለፍትን እተን መንበረ ጥበባት ድማ ካብ ናይ ሓቂ ደቂ መዛሙርቲ ክርስቶስ ዘለኩም ቅንዕነት ነቲ ህያው ወንጌል ብዝግባእ ንከተመሓላልፉ ብርግጽ ክሕግዘኩም እዩ። እዚ ድማ እቶም ንዓኹም ብሕድሪ ዝተዋህቡ ተምሃሮ ምስ ጐይታ ብሓቂ ክራኸቡን ኣብ ካቶሊካዊ እምነት ከዓ ነቲ ሓቂ ጥራይ ከምጽኦ ዝኽእል ሓባራዊ ራእይ ከለልይዎን ክኽእሉ እዮም ክብሉ ኣተባቢዖም። ርእሰ ሊቃነ ጳጳሳት ቀጺሎም ልቦም በቲ ብእግዚኣብሔር ኣምላኽ ዝተፈጥረን ብክርስቶስ ዝተበጀወን ጽባቐ ሓቅን ግርማ ሰብኣውነትን ዝያዳ ክማረኽ ዘለዎም ትምኒት ገሊጾም። ከምኡ ውን ኣብዚ እዋን ሰብ ሰርሖ ኣስተውዕሎ ንሰብኣዊ መንነት ንምዕቃብ ዝጸሓፍዋ ብዕለት 25 ግንቦት ዝተሓትመት ግሩም ሰብኣውነት ዘርእስተ ዓዋዲት መልእኽቶም መሰረት ብምግባር ኣብዚ እዋናዊ ዓለም ካቶሊካዊ ትምህርቲ ወሳኒ ኣገዳስነት ከም ዘለዎ ናብ መምህራን መልእኽቶም ኣመሓላሊፎም። ቀዳማይ ነገር ትምህርቲ ዓለም ኣብዚ እዋን እዚ ንዝተፈላለዩ ክፍልታት ፍልጠት ናይ ምርሕሓቕ ጸገም የጋጥሞ ከም ዘሎ ተዓዚቦም። ኣብ ሓደ ፍሉይ ዓውደ ፍልጠት ክኢላታት ዝኾኑ ሰባት ምርካብ ቀሊል እኳ እንተኾነ ብዙሓት ካብዞም ውልቀ ሰባት ግን ኣብ ህይወቶም ኣንፈት ንምርካብ ዝቃለሱ እዮም። ከምኡ ውን ነቶም ዝተፈላለዩ ዓውድታት ፍልጠት ጥራይ ዘይኮነስ ነቲ ብዙሕ መደያት ህይወትን ናይ ውሽጢ ባህጊ ልቢ ሰብን ዘተኣሳስር ኣድማሳዊ ራእይ ይጐድሎም እዩ ክብሉ ገሊጾም። በዚ መዳይ እዚ ድማ ካቶሊካዊ ትምህርቲ ፍሉይ ዝኾነ ግደ ክጻወት ከም ዝኽእል ኣትሪሮም ኣስሚሮምሉ። ቅዱስ ኣቦና መንእሰያት ኣወዳትን ኣዋልድን ናብ ኮሌጃትን መንበረ ጥበባትን ዝኸዱ ፍሉይ ዲግሪ ንምርካብን መብዛሕትኡ ግዜ ድማ ብናይ መጻኢ ናይ ስራሕ ዕድላት ተደፋፊኦም ምዃኑ ብምግንዛብ መምህራን ነቲ ተምሃሮ ሓቂ ክደልዩን ከፍቅሩን ብዛዕባ ትርጉም ህይወት ከስተንትኑን ከምኡ ውን ንኽብሪ ነፍሲ ወከፍ ሰብ ከለልዩ ንምምራሕ ዘለዎም ክቡር ዕማም ተረዲኦም ክዓዩ ኣተባቢዖም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት እዚ ቀሊል ስራሕ ከም ዘይኮነ ብምእማን ኣብ ትምህርታዊ መዳይን ኣብ ዕለታዊ ህይወቶምን ተምሃሮ ንክርስቶስ ክረኽብዎ ምሕጋዝ ኣገዳሲ ምዃኑ ኣስሚሮምሉ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 እቲ ናይ ቀረባ እዋን ቴክኖሎጂካዊ ዕብየት ኣብ ትምህርቲ ዓለም ብዙሕ ብድሆታት የምጽእ ከም ዘለውን ገሊጾም። እቲ ሰፊሕ ዝርጋሒ ሰብ ሰርሖ ኣስተውዕሎ ንስራሕ ተምሃሮ ንምግምጋም እናጸገመ ይመጽእ ኣሎ። እዚ ድማ መምህራን ነቶም ኣብ ትሕቲኦም ዘለዉ ተምሃሮ ዘድሊ ምሉእ ሰብኣዊ ቅርጺ ንምርግጋጽ ንኣገባብ ስርሖም ብፈጠራዊ መንገዲ ክቕይርዎ ይሓቶም ኣሎ። እዚ ኸኣ ንመምህራን ተወሳኺ ጻዕሪ ዝሓትት እዩ ክብሉ ገሊጾም። በዚ መሰረት እዚ ድማ ንመጻኢ ወለዶታት ኣብ ዝውሃብ ትምህርቲ ብልክሲ ክንወፍር ድልዋት ክንከውን ከም ዘለና ኣገንዚቦም። መንእሰያት ኣወዳትን ኣዋልድን ምስ ተሓደስቲ ቴክኖሎጂታት ብኣወንታዊ መንገዲ ክተኣሳሰሩ ክመሃሩ ኣዝዩ ኣገዳሲ እዩ። ብተወሳኺ ግን ነቲ ኣምላኽ ዝሃቦም ብልሓትን ናይ ምስትውዓል ክኢለትን ብዓሚቕ መንገዲ ናይ ምሕሳብን ንፍልጠት ኣብ ኣእምሮ ናይ ምዕቃብን ክኢለቶም ብሓቂ ከማዕብልዎ ይግባእ። እዚ ድማ ነቲ ዝመጽእ ዓለም ብሓላፍነት ካሃንጽዎ የሰናድዎም ክብሉ ገሊጾም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ መወዳእታ እቶም መምህራን ነቲ ናይ ቤተ ክርስቲያን ናይ ወንጌል ተልእኾ ብዝግባእ ክፍጽሙ ሰናይ ምንዮቶም ብምግላጽ ተምሃሮ ኣብ ትካላትኩም ነቲ ንቤተ ክርስቲያን ዝተዋህበ ጥዑይ ትምህርቲ ክረኽቡ ተስፋ እገብር። እዚ ድማ ንህይወቶም ጥራይ ዘይኮነስ ንመጻኢታ ሃገር እውን ከም ናይ ሓቂ ዘላቂ መሰረት ኮይኑ ከገልግል እዩ ብምባል ዛዚሞም።
2: ካርዲናል ሬ ኣብ ብመወዳእታ ወርሒ ሰነ ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ጉባኤ ካርዲናላት ንዝጋቡ ካርዲናላት ኣብ ዘመሓላልፎ መልእኽቲ ናይቲ ኣብ ናይ ጉባኤ ኣዳራሽ ጳውሎስ ሻድሻይን ኣብ ኣዳራሽ ሲኖዶስን ዝካየዱ 4 ናይ ስራሕ መደባት ቀንዲ ኣርእስታት ከም ዘፍለጡ ዜና ቫቲካን ይሕብር። ኣስተንትኖ ብዛዕባ ኣህጉራዊ ኩነታትን ህይወት ከባቢያውያን ኣብያተ ክርስትያን ዘተ ብዛዕባ ቀንዲ ዛዕባታት ዓወድ መልእኽቲ ግሩም ሰብዓውነት ማእከል እቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ካብ ዕለት 26 ክሳዕ ዕለት 29 ሰነ ናይ ዝፀውዕዎ ጉባኤ ካርዲናላት ክኸውን እዩ። ቆም ነገር ናይቲ ቅዱስነቶም ዝጸውዕዎ ጉባኤ ካርዲናላት ኣፈ ጉባኤ ካርዲናላት ካርዲናል ጆቫኒ ባቲስታ ረ ዕለት 3 ሰነ ናብ ኩሎም ተሳተፍቲ ካርዲናላት ኣብ ዘመሓላለፎ መልእኽቲ ተገሊጹ ኣሎ። ኣብቲ መልእኽቲ እቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 እቲ ኣኼባ ከምቲ ካብ ዕለት 7 ክሳብ ዕለት 8 ጥሪ ናይዚ ዓመት ዝተኻየደ ጉባኤ ካርዲናላት ንህወትን ተልእኾን ቤተ ክርስትያን ፍሉይ ኣገዳስነት ዘሎ ጉዳያት ሓበራዊ ምስማዕን መመያን ሓበራዊ ምስትንታንን መድረኽ ከም ዝኸውን ብፅኡነቶም ከም ዝገለጹን ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንጉባኤ ካርዲናላት ተመክሮን ምኽርን ኣባላት ጉባኤ ካርዲናላት ንምእካብ ከምኡውን ነፍሲ ወከፍ ኣብቲ ንቤተ ክርስትያን ዘገልግልሉ ዝተፈላለዩ ቦታታትን ሓላፍነትን ንጡፍ ሓገዝን ደገፍን ንምፅብጻብ ከም ዕድል ከም ዝርእይዎ ብምዝኽኻር ብዙ ምኽንያት እዚ ድማ እቲ መይይጥ መንፈስ ምስማዕን ናፅነትን ንዓቂ ብግልፅን

0: ንዓሰርተ ሓደ ዓመታት ዝኣክል ኣብቲ ጽንኩር እዋን ካብ ግላዊ መንፈሳዊ ቅንዓት ተለዓዒሎም ህዝቢ ኣገልግሎት ምስጢራት ከይጐድሎም ስሩዕ ኣገልግሎት ሓዋርያዊ ጉስነት ስለ ዘይነበሮም ኣብ ከባቢ ዓድታት ጉሽ፣ ሓድሽ ዓዲ፣ ዋስ ደንባን ካልእን ደኺመ ከይበሉ ለይቲ ምስ መዓልቲ እናተወናጨፉ ዘይርሳዕ ዓሰር ገደፉ። ህዝቢ እቲ ኸባቢ ፓድሬ ኣልፎንሶ ብዝብል ስም እዩ ደኣ እምበር ብናይ ሓበሻ ስሞም ኣባ እስጢፋኖስ ክብሉ ይጽውዕዎም ኣይነበሩን። ብ1976 ዓመተ ምህረት ህዝቢ እቲ ኸባቢ ናይ ሎሚ ኤደን ብትእዛዝ መንግስቲ ሃይለ ስላሴ ኣብ ሓደ ቦታ ክጥርነፍ ጽኑዕ ትእዛዝ ምስ ተዋህበ ካብ ካምፖ እናተመላለሱ የገልግልዎም ነበሩ። ካበየ ገጠሩ ዝተኣከበ ህዝቢ ታቦቱ ሒዙ ስለ ዝመጸ ንዅሉ ማእከል ክኸውን ሓደ ታቦት ንግበር፣ ነዚ ታቦት እዚ ኸኣ ደብረ መድሃኒ ዓለም ንበሎ ብምባል ምስ ህዝቢ ተላዚቦም ነዛ ሎሚ ግርማ ናይ ሓውሲ ኸተማ ኤደን ዝኾነት ቤተ ክርስቲያን ደብረ መድሃኒ ዓለም መሠረት ዝኾነት ንእሽቶ ቤተ ክርስቲያን ማለት ከም ቤት ጸሎት መድሃኒ ዓለም ኣስሪሖም። እዛ ቤት ጸሎት ብ2000 ዓመተ ምህረት ፈረንጂ ብበዓል ሰናይ ዝኽሪ ብፁዕ ኣቡነ ተስፈ ማርያም ብድሆ ናብ ደረጃ ቁምስና ደየበት። ዝኽሪ ምምስራት ወርቃዊ ኢዮቤልን ዝኽሪ ስያሜ ቁምስና ብሩራዊ ኢዮቤልን ኣብ መድሃኒ ዓለም ግንቦት 2006 ዓመተ ምህረት ፈረንጂ ድማ ብኽብ ዝበለ ድምቀት ጸንበሉ። ቀጺሎም ኣባ ኣልፎንሶ ናብ ሽዕብን ስዒቡ ድማ ናብ ደብረ በኣታ ማርያም ገዛ ባንዳ ኣስመራ ዓሰብ ኣቝርደት ከምኡውን እምባት ካላ እናወፈሩ ንምእመናን ጊንዳዕን ምስ ጉስነት ነፍሳት ዝተኣሳሰር ኣገልግሎት ኣወፈዩ። ብዕለት 28 ነሓሰ 1988 ዓመተ ምህረት ፈረንጂ ኣብቲ ጽንኩር ጊዜ ገድሊ ነጻነት ኤርትራ ንባጽዕ ተላእኩ። ውሑዳት ግን ከኣ ዝመረራ ዓመታት ክህነታዊ ኣገልግሎቶም ድማ ነበራ። እዚ ማለት ከተማ ባጽዕ ነፃ ንምውፃእ ኣብ ዝተገብረ ጽንኩር ኩናት ህዝብና ብደርጊ ክሃልቕን ክከላበትን ኣባ ኣልፎንሶ ኣብ ማእከል እቲ ብርቱዕ እቶን ከም ሓለቓ ገዳምን ቆመስን ኮይኖም ምስ ህዝቦም መሪር ጽዋዕ ተቐበሉ። ኣብ ቅድሚ ዓይኖም ብርቱዕ ሕልቂት እኳ እንተረኣዩ ብርቱዕ በሰላውን እንተገደፈሎም ነፍሰ ጾር ክትሓርስ ብርቱዕ ከም እትጸዓር ውላዳ ሕቑፍ ምሰበለት ግን ዝጸንሐ ጻዕር ሕርሲ ከም እትርስዖ ፓድሬ ኣልፎንሶ ወደባዊት ከተማ ባጽዕ ነጻ ኮይና ብዓይኖም ምስ ረኣዩ ካብ ሞትን ምብትታንን ዝመለቑ ምእመናኖምን ህዝቢ ባጽዕ ክምለስ ብምርኣዮም ተደቢሶም ንኣምላኽ ኣመስጊኖም። ካብዚ ኣብ ዕለት 15 ጥቅምቲ 1991 ዓመተ ምህረት ካብ ባጽዕ ንሰናዕፈ ተላኢኹም። ንኽልተ ዓመት ዝኣክል ከም ሓለቓ ገዳምን ቆመስን ኮይኖም ኣገልገሉ። ብዕለት 1 መስከረም 1993 ዓመተ ምህረት ፈረንጂ ነቲ ካብ ስደት ሱዳን ዝተመልሰ ህዝብና ኣብ ደብረ ኪዳነ ምህረት ተሰነይ ኣብ ምቕባል ናይ ኤጳርቅና ባረንቱ ንኡስ ዘረኣክነት ኣብ ምትካል ምስ በዓል ሰናይ ዝኽሪ ኣቡነ ሉቃስ ሚለዚ ብዙሕ ሓዋርያዊ ጉስነት ኣወፍዮም። ኣብ ተሰነይ ከም ሓለቓን ቆመስን ኮይኖም እውን ኣገልገሉ። ድሕሪ ናይ 8 ዓመት ኣገልግሎት ብዕለት 31 ሓምለ 2001 ንፈለዳ ርብ ተዘዋዊሮም ከም ሓለቓን ምኽትል ቆመስን ኮይኖም ንኣርባዕተ ዓመት ኣገልጊሎም። ቀጺሎም ድማ ብዕለት 30 መስከረም 2005 ንስደተኛ ህዝብና ክጓስዩ ንከሰላ ተላእኩ። ንትሽዓተ ዓመት ከም ቆመስን ስዒቡ ድማ ሽምግልና ስለ ዝመጸት ንኽልተ ዓመት ምኽትል ቆመስ ኮይኖም ብምግልጋል ን11 ዓመት ኣብ ከሰላ ጸንሑ። ብዕለት 11 መስከረም 2016 ዳግም ንተሰነይ ተጸውዑ። ከም ኣበ ነፍሲ ምእመናንን ተምሃርቲ ዘርኣ ክህነትን ኮይኖም ን7 ዓመት ኣገልገሉ። ብዕለት 6 መስከረም 2023 ኣብ ደብረ ቅዱስ ኣንጦንዮስ ከረን ከም ኣበ ነፍሲ ከገልግሉ ድሕሪ ምጽናሕ ሽምግልና ስለ ዝመጸት ጥዕና እውን ስለ ዝተወሓዶም ብዕለት 27 ጥቅምቲ 2024 ኣብ ገዳም ገጅረት ኣስመራ ኣብ ዝርከብ ናይ ዝሸምገሉን ዝሓመሙን ኣሕዋት መእለይ ተመዲቦም ውራይ ጸሎቶምን ጥዕናኦምን ከም ዝገብሩ ተገብረ። እግዚኣብሔር ጸጋ ዕድመ ሂብዎም ብኣሕዋቶም ኮነ ብፈተውቶም ብፍቕሪ ተላዒሎም ምስጢራት ቤተ ክርስቲያን ብግቡእ ተቐቢሎም ኣብ ምዝዛም መበል 94 ዓመት ዕድሚኦም ኣብ መበል 72 ዓመት ውፉይ ሕይወቶም 66 ዓመት ክህነታዊ ኣገልግሎቶም ኣብ በዓለ መንፈስ ቅዱስ ጳራቅሊጦስ ዕለት 31 ግንቦት ልክዕ ሰዓት 9 ቅድሚ ቐትሪ ብቅዱስ ዕርፍቲ ንሰማይ ተሳጊሮም። ንጽብሒቱ ብዕለት 1 ሰነ ኣብ መካነ መቓብር ጸጸራት ስርዓተ ግብኣተ መሬቶም ተፈጸመ። ክቡር ኣባ እስጢፋኖስ ብርሃነ ብተኣዝዞ ዝመጸ ንሕልቖም እዚ ኣባ መደለኹ ኢሎም ዘይፈልጡ ገርሂ ሕያዋይ ሓጐስን ፍሽኽታን ዘይፍለዮም ሰሪሖም ስድራ ቤታት በጺሖም ዘይሕለሉ ምስ ኣሕዋቶም ኮነ ዘገልግልዎም ህዝቢ ብሰላም ዝነብሩ ልዙብን ጥዑምን ወዲ ፍራንቸስኮ ነበሩ። بمتأن زحلف فقري فتاو محبرومن هاجرومن صقوم هزبومن زعاليو أبون حاوني يوم زنبرو اغزيابهير أبو بقدوس منفسو نبيتا غرستيان بقدوس أو عطا كبارغ هاجرنا هلوتن عقبتن غيرو هاجر سلامن عرفتن يقبرلنا النابلنا نبونان حاونان أبا الفونسو اتبتاو فاينت زغلغلو أملاخ تساماز العالماو هيوات كهبوم نلمن
1: كبراتنا كبران سمعتنا سلام كتتالكم نمسجن ناي لامي مدى بفنونا أبزي الزازم أبنيت بحمد بفنوك سابن الرعاق ببدحان سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس